ለራስሽ አትቆሪም እንዴ? እስቲ ዞር ብለሽ ከጀምረሽ የት እንደደረሰሽ ተመልከች። የስኬቶች ተራራ ነው እኮ ቀስ ብለሽ አንድ በአንድ ያሳካሽ። ደርሰሻል፣ በጣም እኮራብሻለሁ። ሁላችንም እኮራብሻለሁ። አይዞሽ ቀጥይበት።